በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ አንተ ቸሩ መድኃኒዓለም፣ እግዚአብሔር ሆይ ተመሰገንኩ። ይህን ሁሉ ጊዜ አሳልፌ የሁሉ ጊዜ ሆኖ ዛሬም ያዋለሁ አመሰግንሃለሁ።